እዚ ፈነወ ራድዮ ፅንዓት ከተማ ማንሃይም እዩ። ራድዮ ፅንዓት ማንሃይም ኣብ ቤርሙዳፎን ብ89.6 ብ105.4 ሜጋሃርትስ ማንሃይምን ሃይድልበርግን ከባቢኡን ይፍኖ። ብኢንተርነት እትከታተሉ ከዓ www.bermudafunct.org/livestream.html ኢልኩም ክትኣትዉ ትኽእሉ ኢኹም።

0: ካብ ከተማ ኣስመራ ኖ
1: ቀመን እስያታ መቀበል ባህልን ክብርታትን ሕብረተሰብ ዓብ ግደ ስለ ዘለዎ ብስለ ዓለክ ስራሓሉ ከምዝግባእ ብ18 ሓሰ ኣብ ሓሊብ መንተለ ንዞባኢላ በርዕድ ኣብ ዝተካየደ መዛዘሚ ስነ ስርዓት ተገሊጹ። እቲ ብቤት ፅሕፈት ሃማመተ ዞባዕን ሰባ ተወዲቡ ብመን እስያትን ሕብረተሰብን ዝተዳለወ ቅነ ኣብ ብሄረ ብሊን ብምትኳር ያታዊ ድኮነ ኣባይትን ኣከዳድና ምርዓውትን ያታዊ መሳርሒታት ባህላዊ ስነ ጥበባዊ ምርኢት ከምኡውን ንተራን ቦታን መን እስያት ኣብ ሕብረተሰብ ዘላለ ትሕዝቶታት ዘጠቃልል ነይሮም። ሓላፊ ጨንፈር ሃማመተ ዞባዕን ሰባ ኣቶ ኣዛዚ በረከትኣብ ነቲ መደብ ንምሕዋት ኣበርክቶን ዝገበሩ ድሕሪ ምምስጋን እቲ ዕላማ ኣብ ምሕዳራት ከባቢ ወሪድካ ውዳቤታት መን እስያት ብምሕያል ባህሎምን ክብርታቶምን ንክፈልጡን ንክዕቅቡን ከም ዝኾነ ኣረድዮም። ኣማሓዳሪት ንዞባ ዒላ በርዕድ ወይዘሮ ዓሻ ዓሊኖር ብወገና እቲ ቕነ ንምስግጋር ባህላዊ ውርሻታት ሕብረተሰብ ኣገዳሲ ከም ዝኾነ ገሊጻ። ወኪል ኣማሓዳሪ ዞባዓን ሰባ ኮሎኔል ክብሮም ንርኣዮን ሓላፊ ፖለቲካዊ ጉዳያት ህግደፍ ዞባዓን ሰባ ኣቶ ሙሉእ ተስፋ ማርያምን ብግዲኦም ባህልናን ክብርታትናን መሰረት ሃገራዊ መንነትና ከም ዝኾነ ብምጥቃስ ከምዚ ዝበለ ኣጋጣሚታት መንእሰያት ባህሎምን ክብርታቶምን ብዕምቆት ንክፈልጡን ንክዕቅቡን ሓጋዝ ምዃኑ ገሊፆም። ኣብ ዞባዓን ሰባ ቀነ መንእሰያት ካብ ወርሒ ግንቦት ጀሚሩ ኣብ ዝተፈላለያ ምምሕዳራት ከባቢ ክካየድ ምፅንሑ እቲ ዝተረኽበ ሓበሬታ የነፅር። ፖሊስ ትራፊክ ዞባ ማእከል ንመራሕቲ ዓበይቲ መካይን ኣብ ድዕነት ትራፊክ ፅርግያ ዘተኮረ ጎስጓስ ኣካይዱ። ኣብቲ ብ14/18 ናሓሰ ንልዕሊ 300 መራሕቲ ኣገልግሎት ህዝባዊ መጓዓዝያ ከተማ ኣስመራን ኩባንያ ትራንስፎርነን ዝተካየደ ኣስተምህራዊ ጎስጓስ ሓላፊ ምርመራ ሓደጋታት ኣቶ ኢሳያስ ብርሃንን ሓላፊ ምቁፅፃርን መቕፃዕትን ኣቶ ኢሳቅ ያቆብን ሕግታት ትራፊክ ምጥሓስ ብዘይካት ኣብ ህወትን ንብረትን ዘቕርዶ ጉድኣት ዝፈጥሮ ስነ ኣእምራዊ ፀቕጢ ብቐሊል ከም ዘይጥመት ብምጥቃስ መራሕቲ ተሽከርከርቲ ዕጡባት ክኾኑ ኣዘኻኺሮም። ኣብ ቀዳማይ መንፈቕ ናይ 2026 ብሰንኪ ጥሕሰት ሕግታት ትራፊክ ልዕሊ 1327 ሓደጋታት ከም ዝሰዓበ ብምጥቃስ ብሰንኪ 28 ሰባት ሂወቶም ክስእኑ ከለዉ 356 ከቢድን ቀሊልን ኣካላዊ ጉድኣት ከም ዝወረዶም ኣብ ንብረት ድማ ልዕሊ 10,000,000 ኣቕፋ ዝግመት ዕንወት ከም ዝሰዓበ ገሊፆም። ንሳቶም ማእሲዒቦም ቀንዲ ጠንቅታት ሓደጋታት ምልክታት ትራፊክ ዘይምኽ ርሕቀትካ ዘይምሕላው መስተሰቲኻ ምምራሕ ክቱር ናህሪ ቀዳምነት ዘይምሃብን ካልእን ከም ዘጠቃልል ብዝርዝር ኣብሪሆም። ኣዛዚ ፖሊስ ዞባ ማእከል ሜጀር ሃብተ ገብሩ ብወገኑ ሳዕቤናት ጥሕሰት ሕጊ ንምግታእን ንምቁፅፃርን ቀፃሊ ጎስጓሳትን ኣስተምህሮታትን ከም ዝካየድ ብምጥቃስ መራሕቲ ተሽከርከርቲ ንዝውሃቦም ሓበሬታ ኣብ ተግባር ንምውዓልን ሓደጋታት ንምጉዳልን ብሓላፍነት ክሰርሑ ኣተሓሳሲቦም። ተሳተፍቲ ብወገኖም ኣብ ድሕነት ነፍሶምን ኣከባቢኦምን ኣተኪሩ ዝውሃብ ኣስተምህራዊ ጎስጓሳት ቀፃልነት ክህልዎ ብምዝኽኻር ፀሓቂ ምንቅስቃስ ተሽከርከርቲ ኣብ ዘለዎ ከባቢ ዝነግዱ ሸቃቶ ስጉምቲ ክውሰደሎም ከምኡውን ንኣጋርን ተጠቀምቲ ብሽክለታን ተመሳሳሊ ጎስጓስ ክካየድ ዝብል ርእቶታት ኣቕሪቦም። ፕረዚደንት ዶናልድ ትራምፕ ኩናት ብሰላም

ዝኸበርኩም ሰማዕትና ብፍላይ ኣከሪት ኣካል ሃገራዊ ሽማግለ ሓበሬታ ምዝህልወኩም ኣብ ናይ ሙዚቃ መደብ እንዳሃለና እንዳደወልኩም ሓበሬታ ክትቡ ትኽእሉ ኢኹም። ዘለናዮ ስትድዮ ስትድዮ ሓደ እዩ 06213398901 ክደግመ 06213398901 ኣብዚ ደው ኢልኩም ሓበሬታ ፍሉይ ሓበሬታ ምስ ዝህልወኩም ናብ ህዝቢ ዝቐርብ ከተቕርቡ ኣብ ግዜ ናይ ሙዚቃ ግዜ ቴሌፎን ነጻ እዩ።

0: ጽንዓት ደብል ራዲዮ ጽንዓት ሃሎ
1: ሃሎ አስረስ
0: ሰላም ዮሐንስ
1: ከመይ ወልካ
0: ጽቦ
1: ፕሮግራም እታ ሐበሬታ እንዲህ አቀርባት ለዛ ናይ በዓል ሐደ መስከረም ታርጋ ኩሉ ጥቂት ከእንዲህ ጽቦ ተገሊጽሎ
0: ኦኬ
1: ወርኩስ ኸላስ ደሊክ ደግሞ ቃው ኩሉ ማለት ዩ ለዕለት ሐሙሽተ ወርሒ ሻዓተ ተሽን እስራን ሽድሽተን በዓል ሐደ መስከረም ተዳሊኹም ዘሎ ከምቲ ዝገለጽካዮ ኣብ ኦቨሪድ ሽትራሰ 9-63-309 ማንሃይም ማለት እዩ ቁርብ ምናልባት ተወሳኺ ሓበሬታ እንትክህቦ ዝደሊ ምናልባት እቲ ትራንስፖርት ካብ ባንሆፍ ወይ ከዓ ካብ ፓራደ ፕላትስ ቁፅሪ 4 ንሃብት ፍሪድሆፍ ከፈርታል ትኸይድ ወይ ከዓ ከፈርታል ኣቫል ትብል ናብኡ ትኸይድ ወሲዶም ኣብ ሄፊሸ ሽትራሰ ወሪዶም ድሕሪ ተመሊሶም ንፀጋም ትኺላ ዘላ መገዲ ብፀጋም ወገን ኣሎት ቦታ እዚኣ ንምሕባር እዩ። ካልእ ምናልባት ቁፅሪ 50 ካብ ሜካራዊ ዝመፁ ከዓኒ ቁፅሪ 50 ኣብ ሃልትሽተለ ወይ ከዓኒ ኣብ ኬፈርታል ስዊድ ዝስቀሉ እንተኮይኖም ሃብሽት ፕላት ዝብል ወሪዶም ንድሕሪት ተመሊሶም ንየማን ክኸዱ ኣለዎ ማለት እዩ። ካብቲ ኣተውስ ውሩድ ንሰሉ ንድሕሪት ድሓር ንየማን ገፀምቲ ክኢሎም ብየማን ወገን ኣሎ እቲ ገዛ ማለት እዩ። እዚኣ ቁርብ ተይና ሓገዝ ክትከውን ናይ ትራንስፖርት ካልእ እቲ ኩሉ ግዜ ንገብረሉ እቲ ከም ዝበልካዩ በዓላት ወላ ኣኼባታት ኣብዝሓለፈ ዝገበርናዮ ናይ በዓል ናፅነት ኹን እባ ናይ ስንኩላን ኹን ናይ ካልእ በዓላት ዝገበርናዮ ወይከዓ ኣኼባታት ኣብኡ ምዃኑ ምግላፅ ካልእ ኩሉ ገሊፅካ ኢኻ እዚኣ ነራ ሓበሬታ ናተይ ያስረት
0: ፅቡቅ ናይ ዓቐነ እውን ጠቂሰን ድ ናይ ካይዘስላተር እውን ከም ብፆትና ንሕና እውን ከም ተኻፋልነት ናብዚ እውን ኩሉ ሰብ ክፈሊጥዎ ክፀንሕ ዕለት ካብ ናሕና ሰሙን ብድሕሪ እዩ ዘሎ ዓብ ናይ ስፖርት በዓላት እውን ክህልዎ እዩ። ስለዚ ንስ እውን ኣብኡ ከለና እውን ጠቂስና ኣለና። ስለዚ እዚ ካልእ እንተዘይብልካ ኦኬ ዮሃንስ
1: ፅቡቅካልእያዘላስኒ ኩሉ ሰብ ግን ክሳተፍ ክኽእል ኣለዎ። ምክንያቱ እቲ በዓላትና ሃገራዊ በዓላትና ንሕና እንድሕር ዘየድመቕናዮ ብሓባር እንድሕር ዘይበዓልናዮ ኣብ ማንሃይም እዳተቐመጥና ሲ ክንሳተፍ ድላቦ ንኩሉ ህዝቢ እዚ ካልእ ዋላ ሓንቲ በዕሉ ተበጊስ ክመፅእ እቲ ህዝቢ
0: ፅቡቅ
1: ናይ ከስላተር ዝበልካ ከዓኒ ልክዕ ኩላትና እውን ብሓባር ተኸድና እውን ፅቡቅ እዩ። ዓበይ በዓል ዘካይዱ ዓመት ዓመት ናይ ስፖርት ሎ ተተኻኢሉ እውን ነቶም ስፖርት ዝኸዱ እንድሕርቲ ማእኪሎም ከማ ናብኡ ንክሳተፉ ኣበል ነገር መገዲ የለቦ ማለት እዩ። ቀኒለ ኣስረት
0: ኦኬ ዮሃንስ ንሕና ውን ይቀኒልና ንኪ
1: All right, Joe.

ዝኽሪ መስከረም ሰነዳት ቅድሚ 65 ዓመት እንታይ እዩ ዝብል ነይሩ? እዚ ኣብ ጋዜጣታት ኣብቲ ግዜ እቲ ዝነበረ ጋዜጣ ይኹን ከምኡውን ብተቓለስቲ ዝግበር ዝነበረ ካብ ዶኩመንታት ዝወፀ ፅሑፋት እዩ ኣብ ጋዜጣ ሓዳስ ኤርትራ ይወፅኡ ዘሎ። ስለዚ ከም ዘለዎ ኮነንብቦ ኢና። ኣብ መሓዳሪ ኣውራጃ ተሰነይ ብ8 መስከረም 1961 ዝፀሓፎ መልእኽቲ ሓምድ ናብ ሽፍትነት ከም እተመልሰን እናቱ ጉጅለ ኣብ ሃደም ደሚ ድኳን ከም ዝዘመቱን ብዕለት 3 ሰብተምበር 1961 ሓበሬታ በፂሕና ኣሎ። ጋዜጣ ዘመን ብዕለት 18 ግንቦት 1961 ናብ ዘውፅኦ ዜና ኣብ ኣልኣዝሃር ዝበሃል ኤርትራውያን ተምሃሮ ነቲ ኣብ ካይሮ ዝርከብ ኤምባሲ ኢትዮጵያ ብምጥቃዕ ኣብኡ ዝነበረ ዶኩሜንታት ብምቅፃል ሓንቲ ንብረት ናይቲ ኤምባሲ ዝኾነት ኣውቶሞቢል እውን ኣቃፂሎም። ጋዜጣ ሓዳስ ዘመን ብዕለት 26 ወርሒ ሰብተምበር 1961 ማለት ወርሒ መስከረም ድሕሪ 25 መዓልቲ ምጅማር ብረታዊ ቃልሲ ሒዛቶ ዝወፀት ቀዳማይ ዜና ሓመድ እድሪስ ዓወተ 10 ዝልጎሙ ኣብ ዓሸራ ብረት ዓጢቑ ካልኦት ማንኪር ዝተባህለ ብረት ዝዓጠቑ 22 ዝኾኑ ሰባትን ገለ ብረት ዘይዓጠቑን ሒዙ ኣብ መንጎ ቁርደትን ኬሩን ኣብ ዝርከብ ከባቢታት ካብ ሕጊ ወፂኦም ይንቀሳቀሱ ከም ዘለዉ ካብ ምምሕዳር ፖሊስ ኤርትራ ኣብ ኣስመራ ዝረኸብናዮ ሓበሬታ ኣፍሊጡ። እዚ ጉጅለ እዚ ካብ ሕጊ ከም ዝወፀ ምስተፈልጠ ኣብ ዝቐልጠፈ ግዜ ኣብ ትሕቲ ቁፅፅር ንምውዓሉ ዝኣክል ሓይሊ ፖሊስ ተዋፊሩ ይከታተሎን ይሃድኖን ኣሎ። እቶም ሸፋቱ ዓጢቆሞ ዘለዉ ብረት ናይ ቀደም ስለ ዝኾነ ኣሲርካ ናብ ፍርዲ ምቕራቦም ዘፀግም ከም ዘይኮነ ፖሊስ ኤርትራ ፍሊጡ ይብል መሊሱ ጋዜጣ ዘመን ድሕሪ 1 ወርሒ ብዕለት 26 ወርሒ 1961 ኣብ ኮለላ ዝነበሩ ፖሊስ ነቑጣ ባሮንቱ ዝሓለፈ ሰሉስ ዕለት 24 ወርሒ 1961 ካብ ሕጊ ዝወፁ ሓመድ እድሪስ ዓወተን ሰዓብቱን ንምህዳን ኣብ ዝተንቀሳቀሱ ኣብ ጥቓ ኬሩ ውግእ ኣካይዶም። ኣብቲ ውግእ ንዓብዱ ፋይድ ክወግእዎን ክማርኽዎን እንከለዉ ምንሽር ዝዓይነታ ብረት ምስኡ ረኺቦም። ከምኡ ውን ኣባላት ፖሊስ ሓመድ እድሪስ ዓወተ ዓጢቕዋ ዝነበረ ብረት ምስ 43 ጠያየት ረኺቦም ኣለዉ። ዓብዱ መሓመድ ፋይድ ንኬሩ እናተወስደ እንከሎ ኣብ መንገዲ ከም ዝሞተ ተፈሊጡ ኣሎ። ኣባላት ፖሊስ ነቶም ዝሃደሙ ሸፋቱ ይከታተልዎም ኣለዉ። ጋዜጣ ዘመን ብ3 ወርሒ 12/1961 ናይ ዝተኸየደ ግጥም ፖሊስን ተጋደልትን ዜና ኣብ ናይ ዕለት 6 ወርሒ 12/1961 ሕታሙ ገለ ፀረ ሕጊ ሰባት ሓደ ወፃእተኛ ዝውንኖ ኣብ ወረዳ ባረንቱ ኣብ ጋሽ ጉርጉጂ ኣብ ዝተባህለ ቦታ ዝርከብ ሕርሻ ኣዕንዮም ኣባላት ፖሊስ ኣብቲ ቦታ ፍፃመ ምስ መፁ እቶም ካብ ሕጊ ዝወፁ ባእታታት ቃበት ኣብ ዝተባህለት ቦታ ኣብ ዱር ተሓቢኦም ፖሊስ ኣብቲ ዝተሓብእዎ ቦታ ይመፅዎም ከም ዘለዉ ምስ ፈለጡ ቀዲሞም ተኽሲ ብምኽፋት ንሓደ ኣደም መሓመድ ዝተባህለ ኣባል ፖሊስ ብጥይት ወቂዖም መውጋእቱ ብርቱዕ ስለ ዝነበረ ሽዑ ንሽዑ ሂወቱ ሓሊፉ 4 ብፆቱ ከዓ ቀሊል መቕሰልቲ ኣጋጢምዎም። ፖሊስ ብወገኖም መሓመድ ኤራ ሙሳ ዝተባህለ ዒድ ኢብራሂም ዝዓዱ ብን ዓረማዊ ናታብ ብጥይት ወጊኦም ምስ ኣልቢኒ ዝዓይነታ ብሮትን 45 ጣይቱን ማሪኾም ኣለዉ ይብል ጋዜጣ ዘመን ኣብ ናይ ዕለት 11 ወርሒ 11/1992 ሕታማ ኣብ ኣውሓ ኣልገደም ናይ ዝተኻየደ ውግእ ዜና ኣብቲ ውግእ ነቶም ካብ ሕጊ ዝወፁ ዝሃድና ዝነበራ 2 ናይ ኮለላ ጉጅለታት ፖሊስ ተሳቲፈን ናይቶም ሸፋቱ ብዝሒ 15 ከም ዝበፅሕ ሓበሬታ ፖሊስ ኣረጋግፅ። እተን 2 ናይ ኮለላ ጉጅለታት ፖሊስ ምስቶም ፀረ ሕጊ ኣብ ዝገበርኦ ውግእ ኢብራሂም መሓመድ ሲኒ ዝተባሃለ ሽፍታ ተቐቲሉ ሳልሕ መሓመድ ሓሰን ዑስማን እድሪስ ሓጅን ሙሳ መሓመድ ሙሳን ዝተባሃሉ ሸፋቱ ከዓ ድሕሪ ምውግኦም ተማሪኾም። ካብ ፖሊስ ከዓ ሳልሕ መሓመድ ዝተባሃለ ኣባል ፖሊስ ኣውራጃ ቁርደት ሞይቱ። ጋዜጣ ዘመን ኣብ ናይ 7 ወርሒ 4 1962 ሕታማ ዝዘርግሓቶ ዜና ኣብ
ባላጊንዳ ቢታማ ከባበ ተሰነይ በርባዕተ ኣፕሪል 1962 ናይ ዝተኻየደ ውግእ ዜና። ኣብዚ ውግእ እዚ ሓይሊ ፖሊስ ኢብራሂም ኣሕመድ መሓመድ ዓሊ ዳልብን ዝተባሃሉ ክልተ ካብ ሕጊ ፅዎ ዝሸፋቱ ቀቲሉ። ምስ ኢብራሂም ኣሕመድ ሕመድ ሓደ ነዊሕ ሕብረት ምስ 37 ጠያየቱ ከዓ ተረኺቡሎ። ኣብዚ ውግእ እዚ ኣባል ፖሊስ ሰንበል ዝኾነ ኣደም ሓሰን ሞይቱ። ዓወተ ብረታዊ ቃልሲ ምስ ጀመረ እድሪስ መሓመድ ኣደም ነቲ ኣብ ሶማል ዝነበረ ዓርኩ ዑስማን ሳልሕ ሳበ ብደብዳቤ ኣበሰሮ። ዑስማን ሳልሕ ሳበ ከዓ ብ7 ወርሒ 11/1961 ካብ መቓዲሾ ናብ እድሪስ እዚ ስዕብ መልሲ ሰደደሉ። ዓወተ ኣብ ምዕራባዊ ቆላ ምንቅስቓስ ከም ዝጀመረ ምስ ፖሊስ ኩናት ገጢሙ ሰብኣዊ ክሳራታት ከም ዘውረደሎም ብዝሕ ናይቶም ናብ ሜዳ ዝወፁ ተቓልስቲ ኣስታት 4,000 ከም ድበፅሕ ይኹን እምበር ናይ ዕድቂ ዋሕዲ ከም ዘለዎም ከምኡ ውን ዓወታቶም ብረድዮን ናይ ምቅላሕ ፀገማት ከም ዘለዎም ካብ ደብዳቤኻ ክርዳእ ክኢል ኣለኹ። እዚ ኩሉ ተስፋ ዝህብ ሓበሬታታት እዩ። እንተ ንብዝሕቶም ተቓልስቲ ብዝምልከት እቶም ሓበሬታ ዝሃቡካ ዘጋነንዎ ይመስለኒ። ብዝኾነ ግን ንተቃወሞ በረኻ ምውፅኦም እምብዛ ዝሐጎስ እዩ። ምትብብዖም ከ ኣገዳሲ እዩ። ንስኻ ዝከኣለካ ፃዕሪ ግበር። ኣነ ብወገናይ ኣብ ዘለኽዎ ቦታ ኮይነ እንታይ ክገብር ከም ዝኽእል ክሕብረካ እ ካብ 9-14 ሚያዝያ 1962 ኣዛዚ ፖሊስ ኣውረጃ ባርካ መጀር ጎይቶኦም ገብረዝጊ ኣብ ሃይኮታ ባሮንቱን ኬሩን ካልእ ቦታታትን ንህዝቢ ናይ ዘካየደ 5 ኣኼባታት ደቃይቕ ዝሓዘ 15 ገጻት ዘለዎ ሰነድ ንትሕዝቶ መግለፂኡ ከምዚ ዝብል ኣስፊርዎ ይርከብ። ከምቲ ኩልኩም እትፈልጥዎ ሓመድ መራሒ ሸፋቲ እዩ ነይሩ። ንሰበስልጣን እንግሊዝ ኢዱ ምስሃበ ከዓ ኣብ ገርሰት ነፍሱን ጥሪቱን ንምሕላው 4 ብረ ተዋሂብዎ። ቁሩብ ፀኒሑ ኣብ ገርሰት ሸቃ ዝተባሃለ ንኽምዝምዝ ናብ ሰበስልጣን ሕቶ ኣቕሪቡ ነይሩ። ሕትኡ ምስ ተነፅገ ንተፀዋዕቲ ቀቢላታት ናዝራት ከም ጠንቂ ምንፃጉ ገይሩ ኣቕሪብዎም። ድሕሪ ዚ ሓመድ ናብ ናይ ሽፍትነት ክምለስ ይደሊ ከም ዘሎ መንግስቲ ክርዳእ ክኢሉ። በዚ ምክንያት ንመሓዳሪ ኣውራጃ ቁርተት ኣብ መሓዳሪ ወረዳ ተሰናይን ኣዛዚ ፖሊስ ናይቲ ወረዳን ዝኣኸሉ። ኣብ ገርሰት ረኺቦም ከዓ ብዛዕባ ናይ ሽፍትነት ናይ ምምላስ መደብ ብዝምልከት ዝስማዕ ዘረባታት ተመያይጦም። እንተኾነ ሓመድ ነቲ ኣባህላ ብምንፃግ መንግስቲ ክኣስሮ ይደሊ ከም ዘሎ ተዛሪቡ። ኣብቲ ርክብ ኣብ መሓዳሪ ኣውራጃ ምስኡ ናብ ኣስመራ ክኸይድ ምስ ሓተቶ ኣብ ማሕረስ ተፀሚዱ ከም ዘሎ ብምሕባር ባዕሉ ክመፆ ምዃኑ ቃልኣተወሉ። ይኹን እምበር ኣብ ክንዲ ቃሉ ዘኽብር ነቲ መንግስቲ ዘፍቀደሉ 4 ብረት ሒዙ ናይ ሽፍትነት ስራሕ ንምክያድ ናብቶም ባዕሉ ዘቆሞም ጉጅለ ሸፋቱ ተፀምቢሩ። ሓመድ ብዘይካዚ ናብ ጉርጉጂ ከይዱ ነበርቲ ናይቲ ዓዲ ኣኼባ ብምክያድ ንሕና ሸፋቱ ዘይኮናስ ነቲ ብወፃእተኛታት ተጎቢጡ ዘሎ መሬትናን ባንዴራናን ንምምላስ እንቃለስ ዘለና ሰራዊት ሓርነት ኢና ኢልዎም። ህዝቢ ንዘረብኡ ኣሚኖም ከም መርኣያ ሓጎሶም ላም ሓሪዶምሉ። ሓመድ ሓቅነት ናይቲ ዝበሎ ንምርግጋፅ ኣብቲ ዓዲ ንዝነበረ ኣውፋሪ ሲኒየር ሲልቪዮ ኣቪሳኒ ፀዊዑ ኣብ ውሽጢ 15 መዓልትታት ሕርሽኡ ገዲፉ ክኸይድ ኣዚዝዎ። ኣብዝ ሓለፈ 8 ኣዋርሕ መብዛሕትኹም ናይቲ ሓመድን ንሓመድን ሰዓብቱን ምድንጋር ተኣምንዎ ነርኩም። ብዙሕ ግዜ ናይ ሸፋቱ ምንቅስቓስ ንፖሊስ ካብ ምሕባር ተቆጢብኩም ኢኹም። ከምቲ ኣብ ካልእ ቦታታት ዝተረኣየ ንሸፋቱ ተዋግእዎም ኣይንብለኩምን ኢና። ኩልኹም ከም እትፈልጥዎም ፓርላማ ኤርትራ ዘፅደቆ ንፀጥታዊ ጉዳይ ዝምልከት ኣዋጅ ቁፅሪ 1-55 ኣሎ። ብመሰረት እዚ ኣዋጅ እዚ ከዓ ፖሊስ ንዝኾነ ብቐጥታዊ ጉዳይ ዝጥርጠር ሰብ ን6 ዋርሕ ክኣስሮ ስልጣን ኣለዎ። ኣብዝ ሓለፈ 8 ዋርሕ እዚ ኣዋጅ እዚ ኣብቶም ስድራ ቤት ሸፋቱ ጥራይ ተወሲኑ ነይሩ። ካብ ሕጅን ድሓር ግን ዝኾነ ሰብ ብዛዕባ ምንቅስቓስ ሸፋቱ ሓበሬታ ምስ ዝሓብእ ወይ ሓገስ ምስ ዘየበርክት ብመሰረት እዚ ኣዋጅ እዚ ን6 ዋርሕ ክእሰር ምዃኑ ክገልፀልኩምን እጠንቅቀኩምን ኣለኹ። ብተወሳኺ መንግስቲ ንኣሽቶ ዓድታት ኣብ ሓንቲ ዓበይ ዓዲ ክጥርንፈን ወሲኑ ኣሎ። ፀጥታዊ ርግኣት ክሳብ ዝረጋገፅ ከዓ ብመሰረት ኣዋጅ ቁፅሪ 1-55 ክንሰርሕ ኢና ይብል ሜጀር
ጎይትኦም ገብረዝጊ ዘቕረበሎም ኣብ ናይ ህዝቢ ኣኼባ እዙ። ሃፀይ ሃይለ ስላሴ ነቲ ኣብ መንጎ ኤርትራን ኢትዮጵያን ብሕቡራት ሃገራት ዝተወሰነ ፈደረሽን ኣፍሪሱ ንኤርትራ ኣካል ግዝኣቱ ክገብራ ኣብ ዝቀራረበሉ ዝነበረ እዋን ምፍራስ ፈደረሽን ብድልት ህዝቢ ኤርትራ ከም እተፈፀመ ንምምሳል ዕግርግር ኣብ ዘይብሉ ርጉእ ፖለቲካዊ ሃዋህብ ክፍፀመሉ ይደሊ ነበረ። እንተኾነ ግን ህዝቢ ኤርትራ ቅሒሩ ከም ዘሎ ኣይተኸወሎን። ፈደረሽን ቅድሚ ምፍራሱ ሓሙሽተ ኣዋርሕ ማለት ብ27 ሰነ 1962 ኣብ ኣስመራ ኣዳራሽ ሰራሕትነታት መንግስቲ ላዕለዎት ሰበስልጣን መንግስቲ ኤርትራን መኮንናት ኣመሓደርቲ ደያኑ ሓለፍቲ ቀቢላታት ኣመሓደርቲ ኣውራጃታት ዓበይቲ ዓዲ መራሕቲ ሃይማኖትን ካልኦትን ኣብ ዝተረኽብሉ ኣኼባታት ስግኣቱ በዚ ዝስዕብ ቃና ኣቕሪብዎ ሃይለ ስላሴ ማለት እዩ። ኤርትራ ምስ ኣዲኣ ኢትዮጵያ ካብ እትፅምበር ፅርግያታታ ማዕርፎ ነፈርታን ወደባታን ንምምሕያሽ ኣብያተ ትምህርቲ ትካላት ጥዕና ሆስፒታላት ኣሃዱታት ሕክምና ኣብያተ ፀሎት መስጊድን ኣብያተ ክርስትያንን ንምህናፅ ብዙሕ ወፃኢታት ገይርና። ነዚ ኩሉ ንምህናፅ ከዓ ኣብዝሓለፈ 10 ዓመታት 74,819,817 ብር ኢትዮጵያ ውፅኢና። ብዘይካዚ እውን ደርቅን ኣንበጣን ምስ ኣጋጠመ ከም ዝሓገዝናኩም ካብ ግብሪ ነፃ ከም ዝገደፍናኩም ፅቡቅ ገይርኩም ትፈልጡ ኢኹም። ከምኡውን ሓረስቶት ንምሕጋዝ ካልእ ወፃኢታት ተገይሩ እዩ። ንሕና ነዚ ምእንቲ ኤርትራ ኢልና ዝገበርናዮ ብዙሕ ወፃኢታት ምጥቃስና ነቲ ኤርትራ ኣቓልቦ ኣይተዋሃባን ዝብል ሓሶት ገደብ ንምግባር እዩ። ህዝቢ ኤርትራ ናፅነቱ ብግብሪ ዝተቓለሰ ህዝቢ እዩ። ጸላኢ ንኢትዮጵያ ኣብ ዝወረረሉ ግዜ ብዙሓት ኤርትራውያን ካብ ጣልያን ሃዲሞም ኣብ ጎኖም ኮይኖም ን7 ዓመታት ማለት ካብ 1935 ክሳብ 41 ምስ ጀጋኑ ኢትዮጵያውያን ኣሕዋቶም ኣንጻር ጸላኢ እናተዋግኡ ኢትዮጵያውነቶም ኣመስኪሮም እዮም። ኤርትራ ናብ ኣዲኣ ኢትዮጵያ ክትምላስ ዝተካየደ ጻዕሪ እውን ኢትዮጵያውነት ናይ ኤርትራ ኣብ ቅድሚ ውድብ ሕቡራት ሃገራ ብምንፅብራቅ ዓብ ተራ ተፃዊቶም እዮም። እዚ ዘኽርዕ ተግባር ሕጂ እውን ኣብ ውሽጢ ህዝቢ ኤርትራ ከም ዘሎ ኣምን እየ። እንተኾነ ግን ኣዝዮም ብቕፅሪ ውሕዳት ዝኾኑ ዕሱባት ናይ ደገ ልኡኻትን ኣብ ውሽጥና ኣለዉ። እቲ ኩነታት ካብ ሎሚ ፅባሕ ክማ ሓየሽ እናበልና ዓቕሊ ጌርና ክንፅበ ፀኒሕና። እቲ ዘሕዝን ንስርቅን ዝምታን ናይዞም ኣሻበርቲ ገለ ወፃእተኛታት ፖለቲካዊ መልክዕ ክህቡ ይፍትኑ ምህላዎም እዩ። ብድሕር እዚ ሃይለ ስላሴ ቅድሚኡ ተራኢብ ዘይፈልጥ ማዕርግን ንሻንን ናይ ክብሪ ስያመታትን ይዓዲሉ። ሽዑቡ ኣብ ጋዜጣ ዘመን ዝወፀ ዜና ከም ዘመልከቶ ኣብቲ ኣኼባ 13 ሰባት ደጃዝማች፣ 19 ፊተውራሪ፣ 19 ቀኛዝማች፣ 62 ግራዝማች፣ 3 ናይ ዳግማይ ምኒልክ ኣዛዚ፣ 13 ናይ ኢትዮጵያ ክብሪ ክኹብ ኣዛዚ፣ 9 ናይ ዳግማይ ምኒልክ ናይ መኮንን ደረጃ፣ 33 ናይ ኢትዮጵያ ናይ ክብሪ ኮኸብ ናይ መኮንን ደረጃ፣ 67 ናይ ኢትዮጵያ ናይ ክብሪ ኮኸብ ናይ ፈረሰኛ ደረጃ፣ 08 ናይ ሃይለ ስላሴ ብሩር መዳልያ፣ ብድምር 246 ሲቪልን ወተሃደራውን ሓለፍቲ ሽመት ተዓዲሎም። ድሕሪ እቲ ሃፀይ ሃይለ ስላሴ ብኣስመራ ዘካየዶ ኣኼባን ዝዓደሎ ሽመትን ወኪል ወይ ከዓ እንደራሲ ሃፀይ ሃይለ ስላሴ ኣብ ኤርትራ ኣብይ ኣበበን መራሕ መንግስቲ ኤርትራ ኣስፍሓ ወልደ ሚካኤልን ነቲ ፈደረሽን ናይ ምፍራስን ሕብረት ምስ ኢትዮጵያ ዕላማ ደገፍ ህዝቢ ንምርካብ ናብ ምዕራባዊ ከባቢታት ብፍላይ ኣብ ቁርደት ከረን፣ ኣብ ዓበት፣ ናቕፋ፣ ባሮንቱ፣ ሃይኮታ፣ ተሰነይን ሰብደራትን ሰፊሕ ዑደት ኣካይዱ ነቐሉ። እንደራሲ ሃፀይ ሃይለ ስላሴ ኣብ ኤርትራ ልትናንት ጀነራል ኣብይ ኣበበ ድሕሪ 2 ሰሙን ካብቲ ንጉስ ሃይለ ስላሴ ኣብ ኣስመራ ዘካየደ ኣኼባ ብ12 ሓምለ 1962 ብዛዕባ ምፅምባር ኤርትራ ናብ ኢትዮጵያ ፖለቲካዊ ጎስጓስ ንምክያድ ኣብ ቁርደት ብዙሓት ሰበስልጣን መንግስትን ኤርትራን ኢትዮጵያን ዝተሳተፍዎ ብዙሕ ህዝቢ ዝተረኽብሉ ኣኼባ ኣካየደ። ኣብዚ ኣኼባ እዚ ተጋደልቲ ሓንቲ ዝተፈንጀረት ካልኣይቲ ከዓ ከይተፈንጀረት ዝተረፈት 2 ናይ ኢድ ቦምባ ተኮሱ። ሰበስልጣን ኢትዮጵያ ነቲ ስርሒት ክሓብእዎ ስለ ዘይከኣሉ ብመንገዲ ወግዓዊት ጋዜጣ ዘመን ክኣምኑ ተገዲዶም። ሰበስልጣን ኢትዮጵያ ነቲ ስርሒት ክሓብእዎ ስለ ዘይከኣሉ ብመንገዲ ወግዓዊ ጋዜጣ ዘመን ክኣምኑ ተገዲዶም።
ጋዜጣ ዘመናዊ 14/5/62 ሕታማ ሚኒስተር ፍትሕን ሕግን ዑመር መሐመድ ሓሶኖ ሼክ ሳልሕ መሐመድ ኣሰይድ ሙስጠፋን ዝርከቦም 4 ሰባት ከም ዝሞቱ ካብ ሰበስልጣን መንግስቲ ድማ ሌተናንት ጀነራል ኣብይ ኣበበ ደጃዝማች ሓመድ ፈረጅ ኣብ ወንበር ባይተ ኤርትራ ብላታ ቁምላቸው በለጠ ተሓጋጋዝን ደራሴ መላእከ ሰላም ዲሜጥሮስ ምክትል ኣብ ወንበር ባይተ ኤርትራ ተወልደ ብርሃን ገብረ መድህን ዳይረክተር ምምሕዳር ሓፈሻዊ መራከቢታት በላይ ገብረዝጊ ኣብ ማሕደራ ኣውረጃ ቁደት ኣለማየ ኪዳኑ ሓላፊ ክፍሊ ፕረስ ኣብ ቤት ፅሕፈት እንደራሴ ኣጠይብ ዓብደላ ፍሉይ ፀሓፊ ኣብ ወንበር ባይተ ኤርትራ ዝርከቦም 31 ሰባት ከም ዝቆሰሉ ጋዜጣ ዘመን ኣብ ናይ 14 ሓምለ ሕታማ ኣስፊራቶ ይርከብ። ብ14/1/62 መንግስቲ ኢትዮጵያ ነቲ ውድብ ሕቡራት ሃገራት ዝወሰኖ ፌደሬሽን ብኢደዋኑኑ ኣፍሪሱ ኤርትራ ናብ ኢትዮጵያ ከም ፅምበር ኣብ ዝኣወጀሉ ግዜ እምበኣር ኣብ ታሕቲ ከምዚ ዝኣመሰለ ከቢድ ተቃውሞን ወጥርን እዩ ዝነበረ። ድሕሪ ምፍራስ ፌደሬሽን ውሳኔ ሕብረትን ቀዳማይ ዝተወስደ ስጉምቲ ነታ ወግዓዊት ልሳን መንግስቲ ኤርትራ ዝነበረት ጋዜጣ ዘመን ስማ ምልዋጥ ነበረ። ነዚ ብዝምልከት ታ ጋዜጣ ድሕሪ 2 ሰሙን ድሓንኩን ጋዜጣ ዘመን ኣብ ታሕቲ ዝብል ኣርእስቲ ኣብ ዘውፅኦ ኣንቀፅ ከምዚ ክትብል ኣፍለጠት። ኣብ ውሽጢ ፍቕርን ሕውነትን ዝመልኦ ኩነታት ንዓሰርተ ዓመታት ዝነኣድ ኣገልግሎት ድሕሪ መሃባ ጋዜጣ ዘመን 10 ዓመታት በዚ ሕታም ዝብቅዕ ኣሎ። ኣብ ዝመፅእ ሰሉስ 27/11/2062 ከዓ ብሓደ ህዝቢ ዝተፈትወን ክቡሩን ሕብረት ዝብል ሓድሽ ስም ሒዛ ክትወፅእ ምዃና ንኣንበብታ ንፍልጥ ክብሉ እዚ ፅሑፍ እዚ ዘርጊሖም። እዚ ታሪክ እዚ ኣብ ግዜ ሓደ መስከረም ዝነበረ ታሪካት ኣብ ጋዜጣ ሓደ ኤርትራ ኣሎ ኣብኡ ነንብቦ።

ዝኸበርኩም ሰማዕትና ኣብዚ ናይ ሎሚ መደብና ዓጊብኩም ክትኮኑ ተስፋ እንዳገበርና ኣብ ዝመፅእ ድሕሪ ክልተ ሰሙን ክሳብ ንራኸብ ናይ ሎሚ መደብና ኣብ ዝደምዲምና ኣለና ፅቡቕ ሰንበት ክኾነልኩም እንዳተመነና ድሓን ቀኒዩ